ዋመለየትን አገረ ሰቦና ሰው ሆኖ ዋመለየት አገረ ሰቦና ሰው ሆኖ ተለይና ተለያለኝ ወድጀን ተለየሁ ተለይና ተለያለኝ ወደጀን ተለየሁ እንደምወሳናት ላሜ ዙሬ ዙሬ እያየሁ እንደምወሳናት ላሜ ዙሬ ዙሬ እያየሁ አሃናናናይነይ አሃይነይነይ ዋኔስ ከዳለው እግሬ እስከቻለልኝ ዋኔስነ ሄደለኮ እግሬ እስከቻለልኝ መቼ ጠብቀለሁ በቅሎ እስኪጫንልኝ

ረገቱን ስወጣኔ ለበያ ጠለቀኝ መቅረት ስናልቀረ መስከዛውን ጨነቀኝ ዋስንቱን ዋስንቱ አሜሮ አሜል ሰውን አፈቀኝ ዋስንቱን ዋስንቱን

ሰወደው ሲጥሉት ያስቸግራልና ከእንግዲህ ስኔ ወዲያ ኔ ሰው አልወድ ከእንግዲህ ስኔ ወዲያ ኔ ሰው አልወድ በበረደው ልቤኔ እሳት አላነድ ዋ በበረደው ልቤ እሳት አላነድ በበረደው ልቤን እሳት አላነድ።